ክቡራትና ክቡራን ሰማዕትና ስለመከታተልኩም ለማስገን መደባትና ብጀካ ብሬዲዮ ፌስቡክን ብማርበብ ሐበሬታ ቫቲካን ኒውስ ክፍርትራ አብልኩም ክትከታተሉ ከመትኸሉን ከም ኦንናይ ኢሜል አድራሻናቲ igrino@spcnetbv.ai ሙኻኑ ንሕብር ሪቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብነት መሓመድ ፈነወ ክሳብ ንራ ኸብብ ደሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳእቲ መደብ ቋንቋ ትግረይና ሰላምታና ነቐርብ። ናይ ሎሚ ዕለት 14 ጥቅምቲ ናይ ርእሰ ሊቃነ ጳጳሳት መርሐ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማሊ ድሕሪ ቐትሪ ኣብ ሆስፒታል ጀመሊ ድሕሪ ተገብረሎም ዕውት መጥባሕቲ ልዋም ለይቲ ኸም ዝሓደሩን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 14 ጥቅምቲ መደፈነወና ብዛዕባ ኩነታት ጥዕና ርእሰ ሊቃነ ጳጳሳት ካብ ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ዝወፀ መግለጺ ካቶሊካውያን ምእመናን ኣብ መላእ ዓለም ምእንቲ ጥዕና ርእሰ ሊቃነ ጳጳሳት ብሕብረት ኣብ ጸሎትን ኣማላድነትን ከም እተጸምዱ ዝወፀ ዜናታት ሴውል ንዓለም ለኻዊ ቅነ መንእሰያት 2027 ዘገልግል ሓድሽ መተግበርን ነጋድያን ከም ዘውፀአት ብዛዕባ ዘላቕ ልምዓት ኣማኪሉ ኣብዝ መኸረ ዋዕላ ውድብ ሕቡራት ሃገራት ቀዋምቲ ዓዛቢ ቅድስቲ መንበር ዘስምዕዎ መደረ ናይ ወተሃደራዊ ኣገልግሎታት ሕቡራት መንግስታት ኣሜሪካ ጳጳስ ብፁእ ሊቀ ጳጳሳት ብሮልዮ ብዛዕባ ውጥን ናይ ሙት መቕጻዕቲ ብዝምልከት ዘውፅዎ መግለጺ ኣብ መንጎ ሃገረ ጅቡትን ቀርና ኣፍሪቃን የመንን ስደተይናታት ዝፀዓነት መርከብ ዘጋጠመ ሓደጋ ዘስዓቦ ሞትን ኣብ ዝምልከቱ ቀንዳ ኣርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 14 ጥቅምቲ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ። ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ሎሚ ንግሆ ዕለት 14 ጥቅምቲ ከም ዝገለጾ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዘይገለጸ ገም ዕውት መጥባሕቲ ሳምቡእ ድሕሪ ምግባሮም ኣብ ሆስፒታል ጀመል ሮማ ህዱእ ዝኾነ ለይቲ ከም ዘሕለፉን ወሲኹ ድማ ጸኒሑ ተወሳኺ ሓበሬታ ክውሃብ ምዃኑ ገሊጹ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ልዋም ለይቲ ሓዲሮም ተወሳኺ ሓበሬታ ሎሚ ጸኒሑ ክውሃብ እዩ ክብል ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ኣፍሊጡ። ትማሊ ረቡዕ ድሕሪ ቐትሪ ርእሰ ሊቃነ ጳጳሳት ብዘይ ዝኾነ ጸገም ዕውት መጥባሕቲ ሳምቡዕ ድሕሪ ምግባሮም ልዋም ለይቲ ኸም ዝሓደሩ እውን የመላኽት። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሆስፒታል ጀመሊ መጥባሕቲ ምስ ተገብረሎም ኣብቲ ግዜ እቲ ሓካይም ነቲ ታሕተዋይ ክፋል ናይ የማናይ ሳምቡኦም ኣልዮምሎም ኣለዉ። ትማሊ ሶሎስ ምሸት ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ኣብ ዝሃቦ መግለጺ ዶክተር ሉዊጂ ካርቦነን ፕሮፌሰር ስቴፋኖ ማርጋሪቶራን ሓላፊ ክፍሊ መጥባሕቲ እቲ ሆስፒታል ምስ ጉጅለ ሓካይም ሓቢሮም ከም ዝገለጽዎ እቶም መጥባሕቲ ዝገበሩሎም ሓካይም ነቲ ታሕተዋይ ክፋል ናይ የማናይ ሳምቡእ ርእሰ ሊቃነ ጳጳሳት ከም ዝውፅእዎ ኣመልከቱ። ሱር ዝሰደደ ቁርጽራጻት ከም ዝተወገደ ንምርግጋጽ ታሕተዋይ ክፋል ናይ የማናይ ሳምቡኦም በቲ ብቪድዮ ዝተሓገዘ ቴክኒካዊ ሕክምና ተጠቂሞም ኣወጊዶምሞ ኣለዉ ክብል ይገልጽ። እቶም ሓካይም ከም ዘመልከትዎ ድሕሪ እቲ መጥባሕቲ ተገብረ መርመራ ከምቲ ቅድሚ መጥባሕቲ ተገብረ መርመራ ከም ዝጠርጠርዎ ናይ ሳምቡእ ካንሰር ከም ዝኾነ ኣረጋጊጹ ክብል ድማ የመላኽት። ርእሰ ሊቃነ ጳጳሳት ኣብቲ ናይ መጥባሕቲ ክፍሊ ንሰለስተ ሰዓት ዝኣክል እዮም ጸኒሖም። እቲ መጥባሕቲ ግና 90 ደቂቕ ኣቢሉ እዩ ዝወሰደሎም። እቶም ሓካይም ዕውት ከም ዝኾነን ወላ ሓንቲ ጸገም ከም ዘይብሎም ድማ ገሊጾም። ርእሰ ሊቃነ ጳጳሳት ሊዮን መጥባሕቲ ድሕሪ ምግባሮም ብንቡር ከም ዝተበራበሩን ንሓጺር እዋን ድሕሪ ምዕዛብ ናብቲ ኣብ ዓስራይ ደርቢ ናይቲ ሆስፒታል ዝርከብ ክፍሎም ከም እተመልሱን ተገሊጹ። ድሕሪ እቲ መጥባሕቲ ርእሰ ሊቃነ ጳጳሳት ሊዮን ድራር ክበልዑ ከም ዝሓተቱን በዚ ከምዚ ድማ ትማሊ ምሸት ምጽሓፍቶምን ገለ ካልኦት ኣባላት ሃገረ ቫቲካንን ብሓባር ከም ዝነበሩ ተፈሊጡ ክብል ጸሓፊ ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ኣመልኪቱ። ኣብ ዝመጽእ መዓልትታት ድሕሪ መጥባሕቲ ኣብቲ ተወገደ ዋህዮታት መርመራ ክካየድ እዩ። እቲ ቅድሚ መጥባሕቲ ተገብረ መርመራታት ነቶም ሓካይም ኣበይን ብኸመይን መጥባሕቲ ክገብሩ ከም ዘለዎም ጥራዩ ኣመልኪቱሎም ዘሎ። ብዛዕባ እቲ ኣቐዲሙ ተኣወጀ ንሓደ ሰሙን ኣብ ሆስፒታል ክጸንሑ ይከኣል እዩ ዝብል ሓበሬታ ብዝምልከት ግና ዝኾነ ለውጢ ኣይተገብረን ዘሎ። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰሉስ ድሕሪ ቀትሪ መጥባሕቲ ክገብሩ ኣብ ዝዳለውሉ ዝነበሩ እዋን ጠቕላሊ ዓቃቤ መንበር ሰበኻ ሮማ ብፁእ ካርዲናል ባልዳሴራ ረይና ኣብ ሆስፒታል ጀመል ተረኺቦም ጸሎተ መቝጸርያ መሪሖም። እቶም ናይ ርእሰ ሊቃነ ጳጳሳት ናይ ቀረባ ኣሕዋት ዝኾኑ ኣጐስጢኖሳውያን ድማ ኣብ ጥቓ ሮማ ኣብ ዝርከብ ማርያማዊ ቤተ መቕደስ ተኣኪቦም ይጽልዩ ነበሩ። ኣብ መላእ ዓለም እትርከብ ካቶሊካዊት ቤተ ክርስቲያን ትማል ሰሉስ ዕለት 13 ጥቅምቲ ምእንቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ኣብ ሳምቦኦም ዝተረኽበ ንእሽቶ ጥረ ንምውፃእ መጥባሕቲ ክገብሩ ናብ ሆስፒታል ጀመሊ ኣብ ዝኣተውሉ እዋን ብሕብረት ትጽሊ ነበረት። ብፁእ ካርዲናል ባርላሴራ ረይና ጠቕላላ ዓቃቤ መንበር ሰበኻ ሮማ ኸኣ ልክዕ 76 ድሕሪ ቐትሪ ኣብ ቤት ጸሎት ቅዱስ ዮሃንስ ጳውሎስ ዳግማዊ ነቲ ምእንቲ ቅዱስነቶም ዝዓረገ ጸሎተ መቝጸርያ ክመርሑ ተረኽቡ። ንነፍሲ ወከፍ ሰበኻን ማሕበራት ሰብ ውፉይ ህይወትን ኣብ ሓደ ሰዓት ጸሎተ መቝጸርያ ከብጽሑ ድማ ኣደምዎም። ንቅዱስ ኣቦና ድማ ናብ ኣማላድነት ቅድስቲ ድንግል ማርያም ብሕድሪ ኣወፈይዎም። እቲ ኣብ ሆስፒታል ጀመል ተኻየደ ጸሎት ድማ ብናይ ሃገረ ቫቲካን መስመር መራኸቢ ብዙሓን ብቐጥታ ተመሓላለፈ። ናይ ርእሰ ሊቃነ ጳጳሳት ኣጐስጢኖሳውያን ኣዕሩኽ እውን ነቶም ምእመናን ምእንቲ ጥዕና ቅዱስነቶምን ምእንትቶም ዝከናኸንዎምን ዘለዉ ሓካይም ክጽልዩ ዓደምዎም። ሰኑይ ምሸት ኣብ ጥቓ ሮማ ኣብ እትርከብ ከተማ ጌናዛኖ ኣብ ቤተ መቕደስ ኖና ቅድስቲ ድንግል ማርያም ዘሰናይ ምክሪ ኣጐስጢኖሳውያን ነቲ ማሕበረሰብ ናይቲ ኸባቢ ብሓባር ብምዕዳምን ምእንቲ ርእሰ ሊቃነ ጳጳሳት ጸልዮም። እቲ ቤተ መቕደስ ኣብ ህይወት ርእሰ ሊቃነ ጳጳሳት ልዮን መበል 14 ፍሉይ ቦታ ዘለዎ ኮይኑ ካብ ዝምረጹ ኣትሒዞም ከኣ ክልተ ሳዕ ናብዚ ቦታ እዚ በጺሖም ኣለዉ። ኣብ ሃገረ ፔሩ ሊቀ ጳጳሳት ሰበኻ ሊማ ብፁእ ካርዲናል ካርሎስ ኣስቲሎ ርእሰ ሊቃነ ጳጳሳት መጥባሕቲ ከም ዝገብሩ ድሕሪ ምግላጾም ነዊሕ ከይጸንሑ ኣብ ከተማ ሊማ ኣብ ዝርከብ ቤተ መቕደስ ላስ ናዛሬናስ መስዋእተ ቅዳሴ ኣዕሪጎም። እቲ ናይ ርእሰ ሊቃነ ጳጳሳት ልዮን ሰበኻ ዝነበረ ቺክላዮ ድማ ዝሓለፈ ሰኑይ ምሸት ኣብ ካቴድራል ናይቲ ሰበኻ ብፁእ ኣቡነ ኤዲንሰን ፋርፋን ኮርዶቫ ዝመርሕዎ መስዋእተ ቅዳሴ ኣዕረገ። ኣብ ፊሊፒንስ ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ብፁእ ሊቀ ጳጳሳት ጊልበርት ጋርሴራ ንጳጳሳትን ካህናትን ምእንቲ ቅዱስነቶም መስዋእተ ቅዳሴ ከዕርጉ ተማሕጸንዎም። ንስድራ ቤታትን ኣባላት ማሕበራት ሰብ ውፉይ ህይወትን ጸሎተ መቝጸርያ ክጽልዩ ከምኡ ውን ምእንቲ ጥዕና ርእሰ ሊቃነ ጳጳሳት መዓልታዊ ወፈያታትን ግብረ ሰናይን ከወፍዩ ኣተባብዕዎም። ኣብ መላእ ኣፍሪቃ ኸኣ ሊቀ ጳጳሳት ሰበኻ ኪንሻንሳን ኣቦ መንበር ሕብረት ጉባኤታት ጳጳሳት ኣፍሪቃን ማዳጋስካርን ብፁእ ካርዲናል ፍሮዶሊን ኣምቡንጎ ብሱንጉ ጳጳሳትን ካህናትን ሰብ ውፉይ ህይወትን ሰብኡትን ኣንስትን ምእመናን ኣብ ጸሎት ክሓብሩ ጻውዒት ኣቕሪቦም። ኣብ ቺካጎ ዝርከቡ ምእመናን ዝሓለፈ ሰኑይ ምሸት ኣብ ቤተ ክርስቲያን ቅድስተ ማርያም ዘመላእክት ኣብ ዝዓረገ መስዋእተ ቅዳሴ እውን ምእንቲ ርእሰ ሊቃነ ጳጳሳት ልዮን ጸልዮም። ኣብ ሚድዌስት ዝርከቡ ኣባላት ማሕበር ኣጐስጢኖሳውያን ከኣ ብወገኖም ምእንትቶም ወዲ ማሕበሮም ዝኾኑ ርእሰ ሊቃነ ጳጳሳት ብፍሉይ መንገዲ ይጽልዩ ከም ዘለዉ ገለጹ። ካልኦት ድማ ምሳታቶም ብጸሎት ክሓብሩ ይዕድሙ ኣለዉ።
1: ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። ብዛዕባ ዘለቓ ልምዓት ተማኪሎ ኣብዚ ዝተኻየደ ዓውደ ኣኼባ ዝተሳተፉን መደረ ዘስምዑን ናይ ቅዱስቲ መምርቆም ተዓዛቢ ኣብ ሕቡራት ሃገራት ሰብኣዊ ሸነኸት ዘለዎ ዓሚቕ ምትእስሳር የስተብህሉ ሊቀ ጳጳሳት ክሪስቶፍ ኤልቃሲስ ሓልዮት ፍጥረትን ሓልዮት ሰብኣውነትን ሰብን ንሓድ ሕዱ ዝተኣሳሰሩ ሸነኻት ናይ ሓባርን ሓባራዊ ሓላፍነትና ምዃኑ ኣስሚሮም ናይ እደ ጥበብ መሳርሕታት ብጥንቃቐን ብጥበብን ኣጠቓቕማ ክምራሕ ጸውዒት የቕርቡ። ዕለት 12 ጥቅምቲ ኣብ ሓፈሻዊ ጉባኤ ሕቡራት ሃገራት ብዛዕባ ዘለቓ ልምዓት ኣብ ዝተኻይደ ዓውደ ክትዕ ዝተሳተፉ ቋሚ ተዓዛቢ ቅድስቲ መንበር ኣብ ውድብ ሕቡራት ሃገራት ኣብ ዘስምዖም መደረ ዘለቓ ልምዓት ማለት ንመጻኢ ወለዶታት ናይ ገዛእ ርእሶም ድሌታት ንምምላእ ዓቕሞም ኣብ ዋጋ ዕዳጋ ከየእተወ ንህልው ድሌታት ዘማልእ ምዕባለ እዩ እንክብሉ ከም ዘስመሩሉ ዜና ቫቲካን ይሕብር። ዘለቐ ልምዓት ሓፈሻዊ ዕላማኡ ብኩሉ መልክዑን ሸነኹን ድኽነት ምጥፋእ ክኸውን እንከሎ ማሕበራዊ ቁጠባውን ከባቢያውን ሰለስተን ሓድ ሕድም ዝተኣሳሰሩ ኣዕኑድ ሚዛን ንምሃብ ዝዓለመ ምዃኑ ዝገለጹ ሊቀ ጳጳሳት ኣልቃሲስ ኣብ ብምዕዋት ዘለቐ ልምዓት ዝቐርቡ ብድሆታት ንሓድ ሕድም ዝተኣሳሰሩ ምዃኖም ብምጉላሕ ብተመሳሳሊ መገዲ ንዕኡ ንምስዓብ ዝግበር ፃዕሪ ዝተፈላለየ ወይ ዝተፈታተነ ክኸውን ኣይክእልን እዩ ካብ ባህላዊ ግብረ ገባዊ መንፈሳውን ሸነኻት ወዲ ሰብ እውን ክፍለ ኣይክእልን ከም ዝበሉ ዜና ቫቲካን ኣፍሊጡ ቅልብላው ከባብያዊ ኣየር ብዝምልከት እቶም ሊቀ ጳጳሳት ለውጢ ከባብያዊ ኣየር ኣብ ከባቢና ዘሎ ተፈጥራዊ ዓለም ብዕምቀት እኳ እንተጸለዎ ኣብ ህይወት ሚልዮናት ሰባትን ማሕበረሰቦምን ኣብ መነባብሮ ኣባይቲ ስድራን ተስፋ ወለዶታትን እውን ፅልዋ የሕድር እንክብሉ ኣመልኪቶም ስለዚ ሳዕቤናት ለውጢ ከባብያዊ ኣየር ካብ ምህዳራዊ ሸነኽ ጥራይ ንላዕሊ ዝዝርግሕ ምዃኑን ንውሕስነት መግቢ ጥዕና ስደት መነባብሮ ባህሊ ዝፀሉ ሓደ ሓደ ግዜ ድማ ናብ ግጭት

0: ዓመቆ ማሕበራዊ ግብረ ገባውን ባህላውን ረቕሓታት ክምልስ ከም ዘይክእል ገሊፆም ከምቲ ርእሰ ሊቃነ ጳጳሳት ልዮ መበል 14 ዘረጋግጽዎ ሓልዮት ፍጥረት መግለፂ ሰብኣውነት መተሓገጋዝን ይኸውን ብምባል መደረኦም ማሕበረሰብ ዓለም ንፍጥረትን ሓልዮት ንሰብኣውነት ሰብን ዝወዳደር ቀዳምነታት ዘይኮነስ ንሓደ ሕዱዝ ተኣሳሰሩ ሸነኻት ናይ ሓባርን ሓባራውን ሓላፍነት ምዃኑ ብምግንዛብ ነዚ ዘይነፃፅል ኣረኣእያ ክሕቆፍ ፀዊዖም ከም ዝዛዘሙ ዜና ቫቲካን ሓቢሩ።
1: ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ኣዳለውቲ ዓለም ለኻዊ መዓልቲ መንእሰያት 2027 ኣብ ሴውል ካቶሊካውያን መንእሰያት ናብ ደቡብ ኮርያ ንኽጓዓዙን ኣብቲ ኣጋጣሚ ንኽሳተፉን ዝሕግዝ ወግዓዊ ናይ ነጋድያን መተግበሪ ኣውፂኦም። ብብፁእ ሊቀ ጳጳሳት ፒተር ቹንግሶን ታይክ ዝምራሕ ናይቲ ኸባቢ ኮሚቴ ዓለም ለኻዊ መንእሰያት 2027 ሴውል መንእሰያት ንዓለም ለኻዊ ጉባኤኦም ንኽዳለዉ ዝሕግዝ ወግዓዊ መተግበሪ ነጋድያን ኣውፂኡ ይርከብ ኣሎ። እቲ ኮሚቴ ከም ዝገለጾ እዚ መተግበሪ ነቶም ተሳተፍቲ ቅድሚ ንንግደት ምብጋሶም ኮነ ኣብ ኮርያ ኣብ ዝጸንሕሉ እዋን ክጥቀምሉ ዝኽእል ግብራውን መንፈሳውን ናይ ነጋድያን ሓበሬታታትን መምርሒታትን ዝሓዘ እዩ። እዚ መተግበር እዚ ንግዚኡ WYD 2027 ተባሂሉ ዝጽዋዕ መተግበሪ ኮይኑ ኣብ ናይ ጎግል ድሕረ ገጽ መተግበሪታት ብቋንቋታት ኮርያን እንግሊዝን ክርከብ ይከኣል እዩ። ቋንቋታት እስጳኛን ፈረንሳይን ፖርቱጋልን ኢጣልያን ከዓ ጸኒሑ ክውሰኾ ምዃኑ ተገሊጹ ኣሎ። ቀዋሚ ስሙ ኸዓ ብዓለም ለኻዊ ውድድር ስም ተመሪጹ ክወሃቦ እዩ። እቲ መተግበሪ ተባዓት ኩኑ ናብ ሴውል ንዑ ብሓባር ክንጓዓዘሉ ጉዕዞ ንጀምር፣ ከምኡውን ዓለም ለኻዊ መዓልቲ መንእሰያት 2027 ዝብሉ ቃላት ብምንጽብራቕ ይጅምር። ነጋድያን ንመብዛሕትኡ ትሕዝትኡ ብዘይ ምምዝጋብ ወይ ከይኣተዉ ክረኽብዎ ይኽእሉ እዮም። እቲ ናይ ምድላው ክፍሊ ናይ ነጋድያን ናውትን መንፈሳዊ ምድላዋትን ናይ ጉዕዞ መሰናድዎታትን ሰላምታ ቋንቋ ኮርያን ከምኡውን ካልእ ጥቕላል ሓበሬታታት ዝሓዘ እዩ። ብተወሳኺ እውን ብዛዕባ ኩነታት ኣየር ሃገረ ኮርያ ኣብ ሓምለን ነሓሰን ጩራ ኣልትራቫይለት ሃንደበታዊ ዝናም ናይ ውሽጢ ገዛ ኩነታት ኣየር ከምኡውን ብዛዕባ ህቦብላ ንፋስ ግብራዊ መምርሒ ይህብ። ናይ ጉዕዞ ሓበሬታ ናይ ኤሌክትሪክ ቮልቴጅን ንመገጣጠሚታት ዝጥቀምሉ ዓይነትን ናይ ህጹጽ ጊዜ መጠንቀቕታታት ከምኡውን መንግስታዊ ብብዙሕ ቋንቋታት ዝመሓላልፎ ናይ ሓደጋታት መጠንቀቕታን ዝሓዘ ኮይኑ ቆሪቡሎ። እቲ መተግበሪ ብዛዕባ መዓልታዊ ልምድታትን መምርሒታትን ምስ ናይ መንገዲ ሕግታትን መተሓላለፊ ኣጋርን ጓሓፍ ምውጋድን ዝጠፍአ ንብረት ብዝምልከትን ሽጋራ ምትካኽን ቦታታትን ጫውጫውታን ዝምልከቱ ሓበሬታታት እውን ይህብ። እቲ ብቋንቋ ኮርያ እተዳለወ ክፍሊ ሰላምታ፣ ስንብታ፣ ምስጋና፣ ይቕሬታን መምርሒ ምሕታትን ከምኡውን ኣብ ኣብያተ ክርስትያንን ኣብ እዋን መስዋእተ ቅዳሴን ክጥቀምሉ ዝኽእሉ ሓገዛት ዝሓዘ እዩ። እቲ መግለጺታት ብቋንቋ ኮርያ ብእንግሊዘይና መምርሒታትን ትርጉማትን እውን ኣለዎ። እተፈልየ ክፍሊ ናይ ነጋድያን መስመር ካቶሊክ ሴውል ድማ ናብ ቅዱሳት ቦታታት ንምብጻሕ መደባት ጸሎትን ናይ ቤተ መዘክርን ናይ ነጋድያንን መደባት ድማ የፋልጥ። ኣብ ሰለስተ እተመደበ ቦታታት ዝበጽሑ ነጋድያን በዚ መተግበር እዚ ኣቢሎም ምብጻሖም ድሕሪ ምርግጋጽ ናይ ምዝዛም ምስክር ወረቐት ክረኽቡ ይኽእሉ። እዚ ቦታታት እዚ ኣብ ካቴድራል ሚንዮንዶንግ ዝርከብ ቤተ መዘክር፣ ታሪኽ ሴውል ዝሓዘ ቤተ መዘክር፣ ታሪኽ ቤተ መቕደስ ሴው ሶሙን፣ ኣብ ቤተ መቕደስ ሰማእታት ሴው ሶሙን ዝርከብ ከምኡውን ኣብ ቤተ መቕደስ ሰማእታት ጀልዱሳን ዝርከብ ቤተ መዘክር ሰማእታት ኮርያ ድማ የጠቓልል። ኣባኡ ንምብጻሕ ከዓ ምዝገባን ብመደብ ምኻድን የድሊ። እዚ መተግበር እዚ ኣብ ናይ ጎግል ካርታታት እተመስረተ መምርሒ ኮይኑ ንቕዱስ ቦታታትን ካልእ መሳለጥያታትን እውን የጠቓልል። ኣብዚ እዋን እዚ ብዛዕባ 24 ቦታታት ሓበሬታ ሒዙ ይርከብ። እዚ ድማ ብቐንዱ ናይ ነጋድያን ቦታታትን ኣብያተ መዘክርን ዝሽፍን እዩ። ካልእ ክፋላት ከዓ ብዛዕባ ዓለም ለኻዊ መዓልቲ መንእሰያት፣ ብዛዕባ ካቶሊካዊት ቤተ ክርስትያን ኮርያ፣ ታሪኽ ካቶሊካውያን ሰማእታት ኮርያ፣ ባህሊ ኮርያ፣ ህዝባዊ መጓዓዝያን ሕጹጽ መምርሒታትን ሓበሬታታትን ይህብ። ኣዳለውቲ እዚ መተግበሪ ከም ዝገለጽዎ ነጋድያን ቅድሚ ምእካቦምን ኣብ እዋን ኼባ ሓበሬታ ምእንቲ ክረኽቡን እዚ መተግበሪ ገለ ምምሕያሻት ክግበረሉ እዩ። ምስ ናይ ነጋድያን ካርድ ተተሓሓዘ ኣገልግሎታት እውን ኣብ ምምዕባል ይርከባሎ። ዓለም ለኻዊ መዓልቲ

ክቡራትና ክቡራን ሰማዕትና ስለመከታተልኩም ለማስገን መደባትና በጀካብ ሬዲዮ በፌስቡክን በማርበብ ሐበሬታ ቫቲካን ኒውስ ክፍርትላ አብልኩም ከተከታተሉ ከመጥተኸሉን ከሞ ወንናይ ኢሜል አድራሻናቲ igrino@spcnetbv.ai ሙኻኑ ንሕብር ሪቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብነፅ ብሓመደብ ፈነወ ክሳብ ንራ ከብብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس